ነበረት የተሰራች የፍቅር ባለሟል ትንሽ ጎስቆል ብላ አንገቷን የደፋን እሷ ነች በፍቅር የሌለበት እየገዛች

አንገ ፋኒ ደፋጫመ ለለስላሳ እሷን ነው መወደው ፍቅር ከተነሳ ለመታየት ብላ ተቅበጠበጠ ባህል አክባሪ ናት ባለጊያ አይደለም።